0: ነውር እንትን በዋቂ ተርፎብኝ
1: ነውሪ ስነይናንን ተቀባይ ንጉልቲ
0: አይ ነውር ነውር ነበንገ ትስረገ ይወቃን የከበተዋቂ መንት ቦታቂ ብግን ነውሪ አውቀተጊዮረቂ ፓትቢኮኮ አየክ ካንተሪማ ኪሎያ ታይናይን ወንደዋ ለተቃንጋ አረ ይሮተ መርዱሚያ ታይናይን አወቴ የከቦያ እስኪ ኸይሩ
1: Y está apoyando, pero... Y está apoyando, pero... Y está apoyando, pero...